እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳ ፎን ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድልበርግን ከባቢውን ይፍኖ ብኢንተርነት እትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ቀደምን እስያት አብ መዓቀብ ባህልን ክብርታትን ህብረተሰብ አብ ግደ ስለዘለው ብስል ዓለክ ስራሐሉ ከምዝግባ ብ18 ሐሰ አብ ሐሊብ መንተል ንዞባይላ በረድ አብ ዝተካየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሕማመት ዞባዓን ሰባ ተወዲቡ ብምን እስያትን ህብረተሰብን ዝተዳለ ወግነ አብ ብሔረ ብሊን ብምትኮር ያታዊ ድኮነ ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ መሬት ከምኡውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላለ ትሕዝቶታት ዘጠቃልል ነይሮም። ሓላፊ ጨንፈር ሕማመት ዞባዓን ሰባ ኣቶ ኣዛዚ በረኸት ኣብ ነቲ መደብ ንምሕዋት ኣበርክቶ ንዝገበሩ ድሕሪ ምምስጋን እቲ ዕላማ ኣብ ምሕዳራት ከባቢ ወሪድካ ውዳቤታት መንእስያት ብምሕያል ባህሎምን ክብርታቶምን ንክፈልጡን ንክዕቅቡን ከም ዝኾነ ኣረድዮም። ኣማሓዳሪት ንዞባዒላ በርዕድ ወይዘሮ ዓሻ ዓሊ ኖርቦ ወገና እጥቕነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣማሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ሙሉእ ተስፋ ማርያምን ብግድኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶምን ብዕምቆት ንክፈልጡን ንክዕቅቡን ሓጋዝ ምዃኑ ገሊፆም። ኣብ ዞባዓን ሰባ ቀነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለያ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ ይነፅር። ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድዕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14 18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስሆርንን ዝተካየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፀርን መቕፃዕትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ብዘይካት ኣብ ህወትን ንብረትን ዘቕርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከም ዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕጡባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 2026 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዝሰዓበ ብምጥቃስ ብሰንኪ 28 ሰባት ሂወቶም ክስእኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10,000,000 ኣፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽ ርሕቀትካ ዘይምሕላው መስተሰቲኻ ምምራሕ ክቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምንቁፅፃርን ቀፃሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቀፃልነት ክህልዎ ብምዝኽኻር ፀሓቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነግሩ ሸቃቶ ስጉምቲ ክውሰደሎም ከምኡውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398 01 ክደግመ 06213398 01 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

መልኣክ ኣብርሃም ንሕና እንዲና ብበዓል ሓደ መስከረም ዝደረፋ ደርፊያ ናይ ብሓቂ ብዙሕ ትርጉም ዘለዋ ደርፊያ ክትስማዕ ዘለዋ እያ። ካብዚ ቀፂልና ኣብቲ ናይ መወዳእታ መደብና ደላ ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ይበሃል ነይሩ፣ ከመይ እዩ ነይሩ፣ እዚ ታሪክ ስለ ዝኾነ ናብኡ ከነብል ኢና።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብዚ ደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ደሓን ቀኒዩ